አየሁ አፍቅርቁ መሬቱን ስዳሰስ ያረማመዶጓ አለው ግርማ ሞገስ ቀና ብላየሽ በሚያፈዝ ባይኖቿ ይቆጨኝ ነበር